በሚሁነት ተከ ጀመል ውስ አላሁ ገ ሸዓይር ተግ ትሪን ቲመን ረስከላንግ ለቪም ኤጋት የበሚሁነን ሄው ከምቤ ፋሄ እተከቲ በንድ ከትላ ሂንዱጋ እተከቲ ገ መቸም አላሁ ገ ኢስሙ ፉልት የበሚሁን ኪያሽ ፋሄ እተከቲ መርዌ ቬቱሙ ኤንት የበሚሁን ካሽ አዲ ኤያን እዴ ፈቂሩናይ ايان نيدي فقيرن نبس اين خان ديش افدين تيبا ميهن نتكا تيمن رسكلانگ اتكدي خدمت تري كوربيمي اي تيبا ميهن شكر كورمتكه